ኣገስት ማኒም ፋል ሆዚክ ላንቶክ ቸሪ ሲብዚት ኮንታው ዝምነ ሰክባ መተምሽ ኦምከ መተመተ ሞይና ኣሃን በደለይ ዘሪ ኣርጌ ሰናን ቢቸኑ ጊመይክታ ታምነረጋ ካውድረጋ ታምነረጋ ካውክርድራ ካልረጋ ነንጊኑ ሽበሰክተምሴ